0: 가 당아 삼톤 좀 소마.
1: 오래.
0: 뭐니 센데 요바 찌라 메즈. 아요. 혹시 나 당아 찬나스. 다르기 송드야. 기 송드.
2: 에, 너를 쫓아서 많이 타. 지금 못 되는 말아. 뭐니 추초라 치만 좀 마시리.
0: 너라. 아, 쫌메크, 쫌메크. 나한테 쳐는 말일. 어, 네 다름 타이비 자튼 그 제종 할다야 그게고. 나 자튼이 너스느리자. 네 자튼아 다선 근도 뭐 흑십다지 마뇽야. 라라라 야가야. 뭐마 지야가.
3: 말로 접지랑라. 총일이 토츠르마 저스동선비 가만저 자슴진 중콩스 초위 오리 공천 땅용반더니지 아랑가 서슴 등 초슴라데니 아랑니지 머치에런 등 라줄시 원칠 렁치 증등 지비 요나 데니엘 다스타로나 지치르손비 리푸시테 치르요낭 토미 셈든 타중시비 냥스블라 제르와 중시징 숑메라 콩기 땅땅의 야쿠라 정위 세와 등 사탕땅 주몽라 종위 서흑슴 제랑당랑 제르와 긍영 숑밀
4: 그럼 텐노라 초스템 되시고 땅 중앙에 초친 고밥제리 초르제용가 패션 권천 당연가 가습시 천인 톱송스 더 야크브른 바디 제노가 치 아즈크총 토피 샤르가케 친스크리 제 롱워 접제랑아 토미 샘든 마브젤라 사탕 스탠송 이노가 알라메 카피아즈가 켈은 테 통보 오는 노가 더 촌스그라리
0: 아 과진체 스탠즈가 과진체 아 뜬아 과진체 나브시르 땅거 자사 송주비제 비 리시바즈기 아치 쩨땅거 공천 당윤득이 녜랑거 드베비 아샤와 총총 잠득 좀노 떠인 아잔득거 난득이 옹악세득거 쩨다 아 너무 저질 톰부드가 능 동안 뭐만 돼베 아 과진체 과진체
2: 너라 너 저 톱 에너지네 농어 접철럭 가랑아 Чих затан тансуй санах жирчунг гагны сели санагра шенжирк цаса мутв жач нямсура торгнг ченхм сурчун сетмнуг лагц сарван донтули хсансм жойлк сака шоу чардлатнар чотан гчу мхви тасай нимцл дуква монцук семкун навани санаг нурара затан г ченхи бамни
4: хамтан нура чунг азва донтон зонга зэбжэ нимцк Сансам Джонхунга, Джинхам Сунчапи Джога, Шухан Штавай. Чуа Джонги Мазан Хуэлэг Джинда, Цолмина Шанчинга Пэшун Цэнцэ Лгэлэмби Джава Цэсунск. Чуан Зэзига, Ажирба Мэнгазг Сэма, Сатанга Джинхам Корио Сунчам Шэбэга Лапчинга Шажог Чуэшгэджу Шкэндэгэн Нива Тунгук. Та Чуа Лу Джигжэ Вэтанск. Лэпунда Нярэйны Нярэй Джэвшинан Джуук. Дэйда Санзэгэ Рэвайнара, Чи Лэчэр Нэсуэй Дэнэ, Цэнчгэр Чи Бузгэру Джинан Дугук.
0: Хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм-хм- 아유, 오케이.
1: 다키 때문 어떻게 마이나 어쩌고? 아, 풀리폰라 때라 사지면 어떠리? 만비라, 저 성적은 이씨가 응애시 리스카 아르제모 말이지 쉐땅단 어떠리? 다저 급질 헌이가 톱손들이 다탕라 아르정키 겸탄 어거리. 조렘든 요차자 춘도 도가 멘땅들이. 다키실들한 거 마우니가
0: Ndigruqibdaitangna achuqa. Rima, jina semkere konu ngay shiga. Wanchang tarung satangdara. Najun loma chuwa ngay tige hichir matabgiya.
4: 로카키가랑아 니크 요거가 초리카 잡줄이너리 다루 녀코티라 초리포아 어덕중 가즈기 주이
3: 디츠는 정우식 등자버 마시그 가슈준디미 디튼 요츠 아장르타 크른두 마슴 제프근데는 찌글학기비아르 무쳔 시징 섭담미 흐스지 제퐁운던 제르타무 초슴 지케윈든 쭈쭈콘트블라 남양 지과밀 노르위 리처 앙수셰피 디즈 아리식 참즈그니 마테테 자탕데다디 아랑니 쮸도흐 요츠라 자탕람베지 아림든 아믹슬젠데르 흐잔즈기지 추치나가나
5: Ала, Гергенуре, яң қатсығыра овге маңызыма тұндығыны? Дәрің алуңыран дымыз кечек. Чекі хуңыран мұшағым. Яда ремаш ері соңын маши. Нынан ғычу оныф тапқы, чекін дан жығызы көн мәр.
0: Жоң оны мәрі, жоң оны мәрі. Арың чиңа қая емір көгу, арыңның көп шауали. Ға чечу құр жыққы ең жүра, арсақ дейінуду, чыму ओ चिचे सेमान जिंजिस गोनो सातंग को तोड़ मा हटाने लो यंग से मनी ने पर तो अरंग का शुक्तर चिचुंग से गो अ गोता
5: गोता गोता या गिरगे
6: गिरगे नोरे चेक सेम डेमो हिरा नजी तुम था वर्ष मा चेक तुम उसे तो तरह जाम जो कासु ये अ नंबर गोचु को शहर लो यंग खटाने एक मी
0: शाग शाग
6: चेक सार तो इनो गन्याम शी लग चा साशी लग जो इचो को ताफी चामा गजे लग लेना देख गयो सांसम जोंगे के साचा जेंबर कर चाप तो गयो
5: Оле, оле, кирген.
0: Ау, шага, шага. Мома, шага. Та чечу нар сон тани мацилы лыгцы ча, монапти нар чеша сунгы даугы. Та нга менара чечира вакат гирья, та нга семар де сунгы ин, а? О, та нга рева бзенбаз гмил. Чечи сатын де сунчу аргаз гири, Чекім сонгчып ка шажығынды нервны нервар арженчон шетіп сонната аңа самтын жып сонығын. Аргапуңы ханикцым сонара. Нөпар чигра мэйя.
5: Оре гірген оре. Чекісімір демухи. Начи чекарі ортонзыла мұртону котхин. Начи раз атан сонгчып ие. Зихын еттан онуғы торганғы пасанды ардақчонға газгей чейін.
0: Я, я, я.
5: Гірген оре гаре ас хема чингені. Қтатыңа ұсыңчу ері тек көне ұқты бір жензен етей. Дада ұңғычу нәжін рөкі чықты оған оғар домбекі әңгені. Тәрі әлі әріп.
7: Әлі әлі әлі әлі әлі
5: әлі әлі әлі әлі әлі әлі әлі әлі әлі әлі әлі әлі әлі
7: әлі әлі әлі
3: Чардыг неме хсендуғы оның жуэму тайвин жунтанғы ерді гынла чейхан. Ғуэнчілі хзатанғы хжанны дегеруи санығы тан юцылген, дахта мүгін чоғы ғожынғы хзатанғдың ерсін. Ғуэнчан, Дэнэ жуэнчі хэгэ лэнцэй мэй тух тамар жэгэй рэндул янла. Одунла нэрмэй арэму вабхэн, хчалу кавахтар гарвэй рибу кунгі, гамалун хуэмэй вжэрджэн зэнхзуэнбэй лэглэн лабдэнэ. Тайэ бэй сатэнла жэнгдугэ рэвах залшэн, цуэнэй хэгэгэла чабэн жугуадэгла дэшчэ чэн зэмдэнгсі. Лунгу жэбчэй рэнгэ хтансун жэл, Пай жи хзатын сунгвий хуу хунны, хзатын гэв мэсэм гэлвий хтамжил жигдэ гэрьюл.
8: Я, шунээн жина арджайунг пэшун гунчэн дэнг жа зангхтэг нтумкэн, улумтэн норлэг хтэгвий тэнгар дэнжэн ши хтамшилэн нэнгэрэй, нацэй хчосэм куэй нэнэй ргасэшэ.